0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ረቡዕ መስከረም 6 ቀን 2019 ዓ.ም ተመረጠ። ጤና ይስጥልና አድማጮቻችን እንደምን አመሻችሁ። በቆይታችን ነጋሽ መሐመድ የዓለም ዜና ያቀርብልናል። ሂሩት መለሰ ስርጭቱን እየመራው እስከ ፍጻሜው አብሬያችሁ ዘልቃለሁ። አብራችሁን አምሹ። ስርጭታችን በሳተላይት በኢትዮ ሳት ወይንም SSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW08 ላይ ተላልፋል። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራም ይደመጣል። በዛሬው ስርጭታችን የዓለም ዜና የዜና መጽሔት እንዲሁም ሳምንታዊዎቹ ከኢኮኖሚው ዓለም እና ሳይንስ እና ቴክኖሎጂ ዝግጅቶች ይቀርባሉ። ቀዳሚውን የዓለም ዜና በሚከተለው የዜና መጽሔት እስረኞችን በመረትና በይቅርታ የመልቀቅ ህጋዊ ማዕቀፍ ምን እንደሚያካትት የሚያስቃኘው ዘገባ ይቀድማል። ድርቅ በአማራ በትግራይና በአፋር ክልሎች ያስከተለው ጉዳት፣ ኤልኒኞ ሌላው የግብርና ምርት ተግዳሮት፣ UNHCR የመን የሚገኙ የኢትዮጵያና የሶማሊያ ስደተኞች ደህንነት ያሳስባል ማለቱ፣ እንዲሁም የኢትዮጵያ ፓስፖርት የጉዞ አቅም ከዓለም የመጨረሻዎቹ ተርታ መመደቡ ላይ ያተኮሩ ዘገባዎችም ተሰናድተዋል። ሳምንታዊው ከኢኮኖሚው ዓለም የአውሮፓ ባንኮች የወርቅ ክምችታቸውን ከዩናይትድ ስቴትስ የሚያወጡበትን ምክንያት ይዳስሳል። ሳይንስና ቴክኖሎጂ ደግሞ የሰው ሰራሽ አስተውሎት ቴክኖሎጂ ከዚህ ቀደም አጋጥሞ የማያውቅ የተባለለት ጥቃት ላይ ያተኩራል። ቀዳሚው የዓለም ዜና ነው። ነጋሽ ያቀርብልናል።
0: የዲደብሊው ዜና
2: በመጀመሪያም ርዕሶቹን እንሆ። ሊቢያ ውስጥ በየእስር ቤቱ የሚገኙ የኤርትራ ስደተኞች ከፍተኛ ስቃይ እንደሚደርስባቸው አስታወቁ። ስደተኞቹ እንደሚሉት የየእስር ቤቱ ተቆጣጣሪዎችና ጠባቂዎች ገንዘብ ይጠይቋቸዋል፣ ካልከፈሉ ይደበድቧቸዋል፣ ሴቶችን ይደፍራሉ። የየመን አንሳር አላህ ተዋጊዎች የሙስሊሞቹን ቅድስት ከተማ መካን ለማጥቃት ሞክረዋል የሚለውን የሪያድ ገዢዎችን ክስ አስተባበሉ። የሳውዲ አረቢያ ጦር የአንሳር አላህን ይዞታዎች ዛሬም በጦር ጀቶች ደብድቧል። የአንሳር አላህ ተዋጊዎች ባጸፋው የሳውዲ አረቢያ ወደብና አንድ ከተማን መምታታቸውን አስታውቀዋል። የአውሮፓ ህብረት የአህጉሪቱን ደህንነት የሚያስከብርና ጥቃትን የሚከላከል የጸጥታ ምክር ቤት እንዲመሰረት የህብረቱ ኮሚሽን ፕሬዚደንት ሐሳብ አቀረቡ። የኮሚሽኑ ፕሬዚደንት ኡርዙላ ፎን ደር ላይን ለህብረቱ ምክር ቤት ባልደረቦች ዛሬ ባደረጉት ንግግር እንዳሉት አውሮፓ በተለያዩ አካባቢዎች የሚከሰቱ የፖለቲካ፣ የምጣኔ ሀብት፣ የአየር ንብረትና የቴክኖሎጂ ቀውሶችን ለማስወገድ አበክራ ትጥራለች። ዜናው በዝርዝርም ሊቢያ ውስጥ በየማቆያ ጣቢያው የሚገኙ የኤርትራ ስደተኞች ከፍተኛ ግፍና በደል እንደሚፈጸምባቸው አስታወቁ። የአውሮፓ ህብረት ከተለያዩ የሊቢያ ባለስልጣናት ጋር ባደረገው ስምምነት መሰረት ሊቢያ የገቡ የውጭ ሀገራት ስደተኞች ወደ አውሮፓ እንዳይሻገሩ ለመከላከል ህብረቱ 1 ቢሊዮን ግድም ዶላር ሰጥቷል። በይፋ እንደሚነገረው ህብረቱ በአብዛኛው በተባበሩት መንግስታት የተለያዩ ድርጅቶች በኩል የሚሰጠው የገንዘብ ድጋፍ ስደተኞች በየማቆያ ጣቢያው ሰብአዊ መብታቸው ተከብሮ እንዲቆዩ ለማድረግ የሚውል ነው። አዣንስ ፍራንስ ፕሬስ ያነጋገራቸው የኤርትራ ስደተኞች እንደሚሉት ግን የማቆያ ጣቢያዎቹን የሚቆጣጠሩና የሚጠብቁ የሊቢያ ጸጥታ አስከባሪዎች ስደተኞቹን ይደበድባሉ፣ ገንዘብ ያስከፍላሉ፣ ሴቶችን በደቦና በፈረቃ ይደፍራሉ። የፕሬዚደንት ኢሳያስ አፈወርቂን አምባገነናዊ አገዛዝ የሸሹ በሺ የሚቆጠሩ የኤርትራ ወጣቶች ሊቢያ እስኪደርሱ ድረስ በስደተኛ አሸጋጋሪዎች ከፍተኛ ግፍ ይፈጸምባቸዋል። እስከ 10,000 ዶላር ያስከፍሏቸዋል። ስደተኞቹ እንደሚሉት ሊቢያ ማቆያ ጣቢያ ከገቡ በኋላም ከየጣቢያው ለመውጣት 4,000 ዶላር ይጠየቃሉ። ያልከፈለ ይደበደባል፣ በድብደባ ብዛት የሞተም አለ ነው የሚሉት። ሴቶቹ በደቦና በፈረቃ ይደፈራሉ፣ ያረገዙም አሉ። ደቡባዊ ሱዳን ውስጥ የሚገኝ የወርቅ ማዕድን ጉድጓዶች ስብስብ ተደርምሶ በትንሹ 82 ማዕድን ቆፋሪዎች ሞቱ። ከአደጋው የተረፉ ማዕድን ቆፋሪዎች እንደሚሉት ምዕራባዊ ኮርዶፋን አልናሁድ ከተማ አጠገብ የሚገኙ ትናንሽ ጉድጓዶች የተደጋገፉ በመሆናቸው አንዱ ሲደረመስ የተቀረውም አብሮ ይናዳል። እስከዛሬ ቀትር ድረስ 82 አስከሬን መውጣቱን በህይወት የተረፉ ማዕድን አውጪዎችና የአካባቢው ሐኪሞች አስታውቀዋል። ይሁንና በርካታ ማዕድን አውጪዎች አሁንም አፈርና ድንጋይ እንደተጫናቸው ነው። የየመን አንሳራላህ ወይም ሁቲዎች የሙስሊሞቹን ቅድስት ከተማ መካ ለመምታት ሰው አልባ አውሮፕላን አብረረዋል በማለት የሳውዲ አረቢያ ገዢዎች ያሰራጩትን ዘገባ የአንሳራላህ ጦር አስተባበለ። እንደ ግሪጎሪያኑ አቆጣጠር ከ2015 ጀምሮ አንሳራላህን የሚወጋው ሳውዲ አረቢያ መራሹ የአረብ ሀገራት ተባባሪ ጦር ቃል አቀባይ ጀነራል ቱርኪ አልመልኪ መካን ለመምታት ይበር የነበረ የሁቲ ሰው አልባ አውሮፕላንን ጦራቸው መጥቶ መጣሉን ዛሬ አስታውቀው ነበረ። የአንሳራላህ ጦር ኃይል ቃል አቀባይ ጀነራል ያህያ ሳሬ ግን የሳውዲ አረቢያ መራሹ ጦር ኃይል መግለጫን ያረጀ ቅጥፈት ብለውታል።
3: ولا يوجد من اليمن اي خطر على المقدسات
4: ቅዱስ ስፍራዎችን የሚያሰጋ ጥቃት ከየመን አልተሰነዘረም። የጦር ዘመቻችን ኢላማው ያደረጋቸው የነዳጅ ተቋሞቻቸውና የጦር ሰፈሮቻቸው ነው። እነዚህ አካባቢዎች ሁሉም ከቅዱስ ስፍራዎች በጣም የራቁ ናቸው።
3: አን المشاعر المقدسه
2: እዚያው የመን ውስጥ የሳውዲ አረቢያ የጦር ጀቶች ዛሬ የአንሳራላህ ይዞታዎችን በተደጋጋሚ መደብደባቸው ተዘግቧል። የአንሳራላህ ጦር አንድ የሳውዲ አረቢያ F-15 ተዋጊ ጀት መጥቶ መጣሉን አስታውቋል። መግለጫው በገለልተኛ ወገን ግን አልተረጋገጠም። አንሳራላህ ኸሚስ ሙሻኢት የተባለችውን የሳውዲ አረቢያ ከተማና ጅዳ አጠገብ የሚገኝ አንድ ወደብን መምታቱም ተዘግቧል። ይህ ዶቼ ቬለ ነው። ኢራን እና ዩናይትድ ስቴትስ ከዚህ ቀደም የተፈራረሙትን የመግባቢያ ስምምነት እንዲያከብሩና ወደ ድርድር እንዲመለሱ ቻይና ጠየቀች። የቻይና ውጭ ጉዳይ ሚኒስትር ዋንግ ዬ ዛሬ ቤጂንግ ውስጥ የኢራን አቻቸውን አባስ አራክችን ሲያነጋግሩ እንዳሉት ቴህራንና ዋሽንግተን ምክንያታዊ፣ አርቆ አሳቢና ታጋሽ እንዲሆኑና ወደ ተጨባጭ ድርድር እንዲመለሱ ቻይና ታበረታታለች። ቻይና ከኢራን ከፍተኛ የነዳጅ ዘይት ትገዛለች፣ ጠንካራ ግንኙነትም አላት። ኢራንና ዩናይትድ ስቴትስ ከዚህ ቀደም በፓኪስታን ሸምጋይነት ያደረጉት ድርድር እንዲሳካም ቻይናም ጠንካራ ድጋፍ መስጠቷንም የፓኪስታን መሪዎች ከዚህ ቀደም አስታውቀው ነበር። የቻይና ፕሬዝደንት ሺ ጂንፒንግ በቅርቡ በዩናይትድ ስቴትስ በሚያደርጉት ጉብኝትም ከፕሬዝደንት ዶናልድ ትራምፕ ጋር ሲወያዩ ዩናይትድ ስቴትስ ከኢራን ጋር ሰላም እንድታወርድ ይጠይቃሉ ተብሎ ይጠበቃል። የአውሮፓን ሰላምና ደህንነት የሚያስከብር የጸጥታ ምክር ቤት እንዲመሰረት የአውሮፓ ህብረት ኮሚሽን ፕሬዝደንት ኡርዙላ ፎንደርላይን ጠየቁ። ፎንደርላይን ዛሬ ለአውሮፓ ህብረት ምክር ቤት አባላት ባደረጉት ዓመታዊ የመርህ ንግግር እንዳሉት አውሮፓን ከሩሲያና ሩሲያን ከመሰሉ ኃይላት ጥቃት ለመከላከል አህጉሪቱም ራሷም የጸጥታ ምክር ቤት ያስፈልጋታል። ምክር ቤቱ ፎንደርላይን እንዳሉት የአውሮፓ ህብረት አባል ያልሆኑትን ብሪታንያንና ዩክሬንን በአባልነት የሚይዝ ነው።
5: Those which fall below armed aggression but clearly threaten our national security.
6: ለተወሰኑ ድርጊቶች አጸፋ የምንሰጥበት ስልት ላይ መግባባት አለብን። ከጦር ኃይል ትንኮሳ ያነሱ ግን ብሔራዊ ደህንነታችንን የሚያሰጉር ምጃዎችን መመልከት አለብን። በሌላ አባባል የኔቶ አንቀጽ 4ን የማንቀሳቀስ ስልት ያስፈልገናል። እንደማምነው አውሮፓ የራስዋ አንቀጽ 4 ከሚያስፈልጋት ወቅት ላይ ናት። አስቸኳይ የደህንነት ጥበቃ ተሻለች። አንዱ አገር ሲጠቃ ሁሉም ማገራት ለአጸፋ የሚዘጋጁበት ስልት ያስፈልገናል። ለዚህ ነው የአውሮፓ የጸጥታ ምክር ቤት የሚለውን ሐሳብ ገቢራዊ ማድረግ ያለብን።
5: And this is why we will set out our ideas to make a European Security Council a reality.
2: ወይዘሮ ፎንደርላይን ስትራስቡርግ ፈረንሳይ ውስጥ ለተሰየመው ምክር ቤት እንደነገሩት እስራኤልና የፍልስጤሞችን የዘመናት ግጭት ለማስወገድ ከዚህ ቀደም ዓለም የተስማማበት የሁለት መንግስታት መፍትሄ ገቢር እንዲሆን አውሮፓ ችቦውን ከፍ አድርጋ የመያዝ ኃላፊነት አለባት። በዓለም ላይ የሚታዩ ግጭቶችን ለመከላከል፣ ለማስወገድ፣ የቀኝ ጽንፈኞችን ስጋት ለማቃለል፣ የምጣኔ ሀብትና የስደተኞች ቀውስን፣ የአየር ንብረት ለውጥና የሰው ሰራሽ አስተውሎት ችግሮችን ለማቃለል አውሮፓም በጋራ ጸንታ መቆም አለባት ብለዋል። አለቅጥ ያሻቀበው የነዳጅ ዘይት ዋጋ በየሀገሩ የተቃውሞ ሰልፍ አድማና የፖለቲካ ውዝግብ አስከትሏል። እስራኤልና ዩናይትድ ስቴትስ ባለፈው የካቲት ኢራን ላይ ጦርነት ከከፈቱ ወዲህ የሆርሙዝ ወሽመጥ በመዘጋቱ የተከሰተው የነዳጅ ዘይት እጥረት ሁነኛ መፍትሄ እስካሁን አላገኘም። በኢራን የሚደገፈው የየመን አንሳር አላህ ከሳውዲ አረቢያና በሳውዲ አረቢያ ከሚደገፈው የየመን መንግስት ጋር የገጠመው ውጊያ ደግሞ ሁለተኛውን የነዳጅ መተላለፊያ የባህር መስመር ባብኤል መንደብን በከፊል ማዘጋቱ የነዳጅ እጥረቱን አባብሶታል። የዓለም የድፍድፍ ነዳጅ ዘይት አማካኝ የበርሜል ዋጋ ከ103 ዶላር በልጧል። ሶሪያ ውስጥ የነዳጅ ዋጋ ንረትን በመቃወም በተደጋጋሚ ሰልፍ ተደርጓል። የደቡባዊ ፈረንሳይ አሳ አጥማጆች ትናንት የነዳጅ ማከማቻ ስፍራዎችን ከበው ነው የዋሉት። ቦሊቪያ በመቶ የሚቆጠሩ ገበሬዎች ትራክተሮች እያሽከረከሩ በአደባባይ ሲሰለፉ፣ ጓቲማላ ውስጥ ተቃውሞ ሰልፈኞች ከፖሊስ ጋር ተጋጭተው ሁለት ፖሊሶች ቆስለዋል። ጀርመን ውስጥ የሀገሪቱ ተጣማሪ መንግሥት ፖለቲከኞች እየተወቃቀሱ ነው። ዩናይትድ ስቴትስ ውስጥ በመጪው ህዳር በሚደረገው የገሚስ ዘመን ምርጫ የሚወዳደሩ ፖለቲከኞች የነዳጅ ዘይት ዋጋ ንረትና የኑሮ ውድነት ከዋነኛ መከራከሪያዎቻቸው ርዕሶች አንዱ ሆኗል። ይህ ዶይቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። ሊቢያ ውስጥ በየእስር ቤቱ የሚገኙ የኤርትራ ስደተኞች ከፍተኛ ስቃይ እንደሚደርስባቸው አስታወቁ። ስደተኞቹ እንደሚሉት የየእስር ቤቱ ተቆጣጣሪዎችና ጠባቂዎች ገንዘብ ይጠይቋቸዋል፣ ካልከፈሉ ይደበደባሉ፣ ሴቶቹ ደግሞ ይደፈራሉ። የየመን አንሳር አላህ ተዋጊዎች የሙስሊሞቹን ቅድስ ከተማ መካን ለማጥቃት ሞክረዋል የሚለውን የሪያድ ገዢዎችን ክስ አስተባበሉ። የሳውዲ አረቢያ ጦር የአንሳር አላህን ይዞታዎች ዛሬም በጦር ጀቶች ደብድቧል። የአንሳር አላህ ተዋጊዎች ባጸፋው የሳውዲ አረቢያን ወደብና አንድ ከተማን መምታታቸውን አስታውቀዋል። የአውሮፓ ህብረት የአህጉሪቱን ደህንነት የሚያስከብርና ጥቃትን የሚከላከል የጸጥታ ምክር ቤት እንዲመሰረት የህብረቱ ኮሚሽን ፕሬዚደንት ሐሳብ አቀረቡ። የኮሚሽኑ ፕሬዚደንት ኡርዙላ ፎን ደር ላይን ለህብረቱ ምክር ቤት ዛሬ ባደረጉት ንግግር እንዳሉት አውሮፓ በተለያዩ አካባቢዎች የሚከሰቱ የፖለቲካ፣ የምጣኔ ሀብት፣ የአየር ንብረትና የቴክኖሎጂ ቀውሶችን ለማስወገድ አበክራ ትጥራለች። የዜናው መልእክት አበቃ።
1: የዓለም ዜና ያቀረበልንን ነጋሽ መሐመድን አመሰግናለሁ።
0: የዜና መጽሔት
1: እስረኞችን በምህረትና በይቅርታ የመልቀቅ ህጋዊ ማዕቀፍ ምን ያካትታል ይላል የቀጣዩ ዘገባችን ርዕስ። በአዲስ ዓመት ዋዜማ ላይ ከ600 በላይ የፌዴራልና የክልሎች እስረኞች በምህረትና በይቅርታ ተለቀዋል። በሂደቱ ከእስር የተለቀቁ እስረኞች የቀረበላቸውን ሰነድ ሲፈርሙ በተመሳሳይ የክስ ሂደት ውስጥ ሆነው በቀረበላቸው ሰነድ ላይ ያልፈረሙ ግን በእስሩ ቀጥለዋል። መሰል የእስረኞች አፈታት ውስጥ ከህግ አኳያ የሚቀርብላቸው የይቅርታ ሰነድ ምን አይነት ይዘት ሊኖረው ይገባል? ስዩም ጌቱ ተጨማሪ ዘገባ አዘጋጅቷል።
7: በሽብርና ሌሎች ከባባድ ወንጀሎች ተከሰው በፍርድ ቤት ውሳኔ የተሰጠባቸውና ጉዳያቸውን በፍርድ ሂደት በመከታተል ላይ የነበሩ ከ600 በላይ የፌዴራልና የክልሎች እስረኞች ባሳለፍነው ሳምንት ሐሙስ በአዲሱ ዓመት ዋዜማ ከእስር መለቀቃቸው ይታወሳል። የህግ ባለሙያው አቶ አወት ልጅ ዓለም እስረኞችን በመርህ ደረጃ በህግ ማዕቀፍ በምህረት ይሁን በይቅርታ መልቀቅ ለዲሞክራሲያዊ ስርዓቱ ግንባታ ያለው እምርታ አውንታዊነቱ እንደማያጠያይቅ ገልጸዋል።
8: ከሆነ መርህ ነው። ህግ ለሁሉም ሰዎች መግዛት አለበት። ሁሉም ሰዎች በህግ ፊት እኩል ናቸው፣ እኩል ከለላ ያገኛሉ የሚል ነው። ሩል ባይ ሎው ግን ተቀናቃኝን ህግን ተገን እያደረግ የመቅጣት ሰዎችን በይቅርታ መልቀቅ በጣም አስፈላጊ ነው። ይሁንና አንዳንድ ጊዜ ለምሳሌ ያላጠፉትን ሰዎች ወይም ደግሞ ጥፋታቸውን የማያምኑ ሰዎች ልታስገድዳቸው ደግሞ ትችላለህ። የይቅርታ አንድ መስፈርት ምንድን ነው? ጥፋትን ማመን ነው። ለምሳሌ ሰዎች ነፃነታቸውን ለማግኘት ሲሉ ለዚህ ኃላፊነት እንወስዳለን ምናምን ብለው ሊፈርሙ ደግሞ ይችላል። እንደዚህ አይነት ሁኔታ ደግሞ ካየኸው ሳያምኑበት ስለሆነ አላማው ሊያሳካችል መንግስትም እንደ ማስፈራሪያ ደግሞ የሚጠቀምበት ከሆነ ደግሞ አደገኛ የመሆን እድልም አለው።
7: ባሳለፍነው ሳምንት እስረኞች እንዲለቀቁ ያላሰለሰ ጥረት ማድረጉ የተነገረለት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በዋና ኮሚሽነሩ በኩል በሰጠው መግለጫ እንዳመለከተው የተለቀቁ ሰዎች ከእስራቸው በኋላ ሙሉ መብታቸውን እንደሚጎናጸፉ በመርህ ደረጃ ከስምምነት ላይ የተደረሰበት ጉዳይ መሆኑን ፍንጭ ሰጥተዋል።
9: በህግ የተገደቡ ከክሱ ጋር ተያይዘው የተገደቡ መብቶቻቸው በሙሉ እንዲከበሩ ነው የመሰለው። ለምሳሌ የታገዱ ንብረቶች ካሉ እንዲመለሱ፣ የተቋረጡ የስራ ውሎች ካሉ እነዚህ በሙሉ እንዲቀጥሉ፣ ወደ ሰላማዊ ህይወት መመለስ የሚችሉባቸውን በርካታ እርምጃዎች እንዲወሰዱ በማድረግ ነው መንግስት ውሳኔ የወሰነው እና በጣም ሊበረታታ የሚገባና ሰፊ ውሳኔ አድርገን ነው የምንወስደው።
7: በሂደቱ ተመሳሳይ ክስ ቀርቦባቸው በክርክር ላይ የሚገኙት ቁጥራቸው ወደ 30 የሚጠጋው እስረኞች ደግሞ አልተፈቱም። ፖለቲከኛ ዮሐንስ ቧያለው እና የመገናኛ ብዙሃን ባለሙያዎች የሚገኙበት በዚህ የእስረኞች ቁጥርና በተመሳሳይ መልኩ በሂደቱ ሊካተቱ ይችሉ ይሆናል ተብሎ የተጠበቁት የቀድሞ ባለስልጣን ፖለቲከኛ ታዬ ደንዳ ከተፈቱት እስረኞች ውስጥ ስማቸው ያልተካተቱ ናቸው። እንደ ህግ ባለሙያው አቶ አወት አስተያየት ምናልባት በመንግስት በኩል የቀረበው ቅድመ ሁኔታ ጠንካራ ሆኖ ይሆን ይላሉ።
8: ማለት የምንችለው ምንድን ነው? በእርግጥ መንግስት ምር ነገሮችን በይቅርታና በምህረት ሊያስቀራቸው ቁርጠኝነቱ እውነተኛ ፍላጎቱ ካለው ቅድመ ሁኔታው ላላ ማድረግ ነበረበት ማለት ነው። የሰራትን ስራ እችን አድርጌያለሁ ተመሳሳይ ነገር አላደርግም ብሎ እንዲቀበል እንዲያምን ማድረግ ትክክል ነው። ግን አጠቃላይ ለሆኑ ነገሮች ወይም ደግሞ ሌላ ጊዜ የሆነ የፖለቲካ እንቅስቃሴ እንዳያደርግ ቃል በሚያስገባ ሁኔታ በሚያስር ሁኔታ ፈርም ከማድረግ ይልቅ ዘለቄታዊ የሆነ መፍትሄ ማስቀመጥ ነበረበት እላለሁ።
7: ይህን በማስመልከት ባሳለፍነው ሐሙስ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ጋዜጣዊ መግለጫ በሰጡበት ወቅት ዶይቼ ቬለ ጥያቄ አቅርቦላቸው ኮሚሽነሩ ከእስር የተለቀቁ እስረኞች በሙሉ ጥያቄዎቻቸውን ያቀረቡና ከመንግስት የቀረበውን ቅድመ ሁኔታዎች የፈረሙ ብቻ ናቸው ብለዋል።
9: አንዳንድ የተሳሳቱ ዘገባዎች ሲወጡ አይተናል። ወደ 28 የሚሆኑ በዚህ ይቅርታ ጥያቄ ያላቀረቡ አሉ። እዚህ ላይ መሰመር ያለበት አንደኛ እነዚህ ከእስር የተለቀቁ ሰዎች ጥያቄ ያቀረቡ ራሳቸው ናቸው። ኢሰመኮ እንዲያስተባብር ጥያቄ ቀርቧል። እኛ አስተባብረናል። ለዚህ ደግሞ ለቅድመ ሁኔታው የሚደረጉ የፍርማ ሁኔታዎች አሉት። ላቀረቡ ተቋርጧል። ላላቀረቡ ደግሞ ማስተናገድ አልተቻለም።
7: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: በአማራ በትግራይና በአፋር ክልሎች የክረምት ዝናብ በወቅቱ አለመጣሉን ተከትሎ በተከሰተ ድርቅ በሰውና በእንስሳት ላይ የህይወት ማለፍና ከፍተኛ ጉዳት እየደረሰ መሆኑን የአካባቢው ነዋሪዎች ገለጹ። ኢሳያስ ገላው ተጨማሪ ዘገባ አለው።
10: በአማራ በትግራይና በአፋር ክልሎች የክረምቱ ዝናብ ወቅቱን ጠብቆ ባለመጣሉና አርሶ አደሮችም መደበኛ የእርሻ እንቅስቃሴያቸውን ማካሄድ ባለመቻላቸው ምክንያት በሰውና በእንስሳት ላይ ጉዳት ያደረሰ ድርቅ መከሰቱ ተገለጸ። በትግራይ ክልል አባይ አዲ ከተማ ነዋሪ የሆኑት አቶ ብርሃነ ገብረ ህይወት እንደተናገሩት በአካባቢው የክረምት ዝናብ በመቅረቱ ምክንያት ድርቅ ተከስቶ እንስሳት እየሞቱ ይገኛሉ ሲሉ፣ በተጨማሪም በክልሉ ያለው ወቅታዊ የፖለቲካ ሁኔታ ችግሩን የበለጠ እንዳወሳሰበው ገልጸዋል።
11: በጣም ከፍተኛ ድርቅ አለ። በዛ ላይ ደግሞ ያው እንደምታይ ፖለቲካ ሁኔታው በጣም ከፍተኛ ችግር ነው ያለው። እንደምታይ ከፍት እያለቀ ሰውም በቃ በረሀብ እያለቀ ነው ያለው። እንደዚህ ነው ያለው። ከፍተኛ ድርቅ ነው ያለው። አብይ አዲ ነው ያለ ነው እኛ ትንቤን አብይ አዲ ከቆላ ትንቤን አካባቢ አንዳንድ ጣቢያ ላይ አንዳንድ ቀበሌዎች ላይ ዝና ነው። አንዳንድ ቀበሌ በልሙ በበረድ የተጠቃለ እንደዚህ ወደ አድርገለ ደግሞ ከፍተኛ ድርቅ አለ።
10: በተመሳሳይ በአማራ ክልል በሰሜን ጎንደር ዞን በጠለምት ደጃች ሜዳ ወረዳ በበየዳና በጃና ሙራ ወረዳዎች የክረምት ዝናብ ባለመጣሉ በርካታ ሰዎች ለራብ መጋለጣቸውን የጃና ሙራ ወረዳ ነዋሪ የሆኑት አቶ ቢሸው አለሙ ተናግረዋል። አቶ ቢሸው አክለውም በድርቁ ምክንያት የሰው ህይወት ማለፉንና እንስሳትም መሞታቸውን ገልጸዋል።
12: የሞቱ እንስሳቸውም አሉ፣ ሰዎችም አሉ። ለምሳሌ የሚያበር ሲያጡ ልጆቻቸው ሲንጫጭባቸው በመርዝ የተጎዱ አሉ፣ የሞቱም አሉ፣ በሐኪም ጥረትም የዳኑ አሉ። ያው ሁኔታው ነው በጣም የሚያስጨንቅ።
10: በሌላ በኩል በአማራ ክልል በድርቁ ምክንያት ለእንስሳቶቻቸው መኖ ማቅረብ የተሳናቸው አርሶ አደሮች የሳር ክዳን ያላቸውን ቤቶች በማፍረስ ሳሩን ለእንስሳቶቻቸው እየቀለቡ እንደሚገኙም ተናግረዋል።
13: እዚህ ያለ የሳር ቤት የድሮ ሳር ቤት የነበረው ያንን ሳር እየመዘዘ የሚያበላ ያለ ከፍ የሰውማ የተወሰነ በላገር አጋጣሚ ወንድሞቻችን በተለያየ ሀገር ያለው ሰው ያወጣጣ ተቃሚ ሲለው ምን መቶ 200 ቆታ እየሰጣ ያቺኛው አረም ለነፍስ አድን 10 ኪሎ 15 ኪሎ እየተገዛ ለለት ለለት እየተሰጣቸው ብዙ መቶ መዝግቦ እንደዛ ያደረገ ስሜን ጎንደር ጃና አማራ ወረዳ ቀበሌ ዋሰነኛው
10: ድርቁ ከአማራና ትግራይ ክልሎች በተጨማሪ በአፋር ክልልም ተከስቷል። በክልሉ የያንጉዲ ወረዳ ነዋሪዎች እንደገለጹት በድርቁ ምክንያት እንስሳቶች እየተጎዱ ከመሆኑም በላይ ከፍተኛ የውሃ እጥረት አጋጥሟቸዋል።
14: ማለ በዚህ ያንጉዲ ላይ ማለ ድርቁ ማለት ክረምቱ ሙሉ በሙሉ አልተዘነበ በመሆኑ ከመጀመሪያ ከሁለት ወር በፊት ሶስተኛ ወር ላይ አንድ ሁለት ቀን ብሎ ነበር። ከዛ በኋላ ማለት የጣለውን ሙሉ ከምቱ ተሰበስቦ በቃ ጥርስ ብሎ መሬቱን ማለት ነው። ሌላው በቃ ጥራሽ ሜዳ ነው። አንድ ቅጥል የሚባላ ነገር የለም። በዚህ ማህረሱ ያንጉዲ ወረዳ ማህበረሰቦችን በታይ ተጠቃየንብን። በቃ
10: የኩሪ ወረዳ ነዋሪ የሆኑት አቶ መኪ መሐመድ በበኩላቸው በወረዳው በሚገኙ 15 ቀበሌዎች እንዲሁም በአፍዴራና ሌሎች አካባቢዎች መሰል የድርቅ አደጋ መከሰቱን ይናገራሉ።
15: ድርቅ ነው አንዱ ቀበሌ ካልሆነ ሌላ የድርቅ በኩል ያለው አንድ ቀበሌ ላይ ትለዋል ምስልን ይባል። ከዛ ውስጥ ያለው ቀበሌዎች ሁሉ ቀበሌዎችን አይጣሉ ምንም የና ብዙ ወረዳዎች ላይ ያነግሉም ሪዳር አፍዴራ ሴሩ ከዛ ድርቅም አለው።
10: በትግራይ ክልል በህወሀትና በፌዴራል መንግስት መካከል ባለው አለመግባባት ምክንያት በድርቁ ለተጎዱ እንዲሁም ለተፈናቀሉ ወገኖች የሚፈለገው የምግብ እርዳታ መድረስ እንዳልቻለ አቶ ብርሃነ ገብረ ህይወት ተናግረዋል።
16: እንግዲህ ሰዎች የምግብ ማግኘት በጣም ከፍተኛ ችግር ያለው እንደምታየው፣ በፖለቲካ ምክንያት እርዳታ የሚገባ የለም። የተፈናቃይም አሁን ምንም የሚደረግ ድጋፍ የለም። ተፈናቃዮችን በጣም ከፍተኛ ችግር ያለ ነው። እንግዲህ እንደምጠን እንዲያብቻ ፖለቲካ ሁኔታ ከተሻሻለ ምናልባት ነው እንጂ ከፍተኛ ችግር ነው የሚያለው።
10: በሶስቱ ክልሎች ተከሰተ ስለተባለው ድርቅ ምላሽ ለማግኘት ለክልሎቹ የአደጋ ስጋትና ስራ አመራር ኮሚሽነሮች መልእክት በመላክና ስልክ በመደወል ጥረት ቢደረግም ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። በተመሳሳይም የኢትዮጵያ አደጋ ስጋትና ስራ አመራር ኮሚሽን ኃላፊዎችን ለማናገር የተደረገው ጥረትም ሊሳካ አልቻለም። ለዶቼ ቬለ ዘገባ ኢሳያስ ገላው ከደሴ።
1: በየመን የሚገኙትና በአብዛኛው ከኢትዮጵያና ከሶማሊያ የመጡት ከ65,000 በላይ ስደተኞች የደህንነት ሁኔታ በእጅጉ እንዳሳሰበው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR አስታውቋል። በሌላም በኩል የሁቲ ታጣቂዎች በየመን የቀይ ባህር ዳርቻ በኩል የቀጠሉት ግስጋሴ በአፍሪካ ቀንድና በተቀረውም ዓለም የንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ እንደሚያሳድር ተገልጿል። እስክንድር ፍሬው ተከታዩን ዘገባ ልኮልናል።
17: በኢትዮጵያ በ2018-19 የምርት ዘመን ከግብርና ምርት 1.3 ቢሊዮን ኩንታል ለማምረት እቅድ ይዞ በመንቀሳቀስ ላይ እንደሚገኝ የግብርና ሚኒስቴር ባለፈው የነሐሴ ወር አስታውቋል። ይህ እቅድ ግን አሁን ላይ ኤሊኖ በተባለው የአየር ለውጥ ክስተት እየተፈተነ ያለ ይመስላል። በደቡብና በማዕከላዊ ኢትዮጵያ ህዝቦች ክልል አርሶ አደሮች የእርሻ ማሳዎቻቸው በበልግ ዝናብ መቀነስና በመኸር ዝናብ መዘግየት ሳቢያ ለጉዳት መዳረጋቸውን ይናገራሉ። በተለይም በቡና አምራችነታቸው የሚታወቁት የኮሬና አሪዞና አርሶ አደሮች የምርት ጉዳቱ ከፍተኛ መሆኑን ነው ለዶቸቬል የገለጹት።
18: ቡና ራሱ አሁን ወቅቱ ነበር ሙሉ በሙሉ ምንም ፍሬ የሌለበት ነው የሆነው። በቃ ዜሮ ነው የገባው። የለም ደርቋል፣ እንዳለ እንሰትም ደርቋል፣ ቡናም ደርቋል፣ እንጨቶችም ደርቀዋል። ባልተለመደ ሁኔታ ዘንድሮ ውስጥ ያለውና አሁን በቃ ዱቄት ነው አፈሩ የሆነው። ራሱ ምንም ነገር የለው፣ ዝም ብሎ ዝናብ አግኝቶም የሚያውቅ አይነት
19: መጀመሪያ ላይ የተወሰነ አንድ ወር እንደዛ ዘንዞ ነበረ። ከዛም በኋላ አልዘነበም። ያ ታይፉ እንደገና እንደገግም ሲል ዝናቡ ጠፋ፣ እህሉም ጠፋ። እንደዚህ ነው ያለው ድርቅ። ያ ቡናም አሁን በዚህ ወቅት ላይ ጥቅምት መስከረም ላይ ዝናብ ሲያገኝ ነበረ ቡናው ፍራማ የሚሆነው። አሁን ያለው ቡናም ተመቷል። ሁሉም ነገር ያው ድርቅ ነው።
17: አቶ ሀቢብ ሙሳ በማዕከላዊ ኢትዮጵያ ክልል ሀላባ ዞን የዌራ ወረዳ አርሶ አደር ናቸው። ለወትሮው አካባቢው የሚታወቅበት የሀላባ በርበሬ ምርት የሚደርስበት መሆኑን የተናገሩት አርሶ አደሩ ዘንድሮ ግን ምርቱ ገና በችግኝ ደረጃ መድረቁን ይናገራሉ።
20: በአሁኑ ሰዓት በሀላባ ዞን ላይ በአንደኛ ደረጃ ጉዳት የደረሰው በበርበሬ ችግኝ ላይ ነው። በርበሬ ችግኙን ለማትከል በተዘራበት ቦታ ችግኙ እንዳለ ሙሉ በሙሉ ደርቆ ጠፍተዋል።
17: በደቡብ ኢትዮጵያ ህዝቦች ክልል አሪ ዞን ደቡብ አሪ ወረዳ በቡናና በእንስሳት ምርታማነት ትታወቃለች። የወረዳው አርሶ አደሮች የምርቱ ጉዳት እንዳጋጠማቸው የተቀሰሱት የደቡብ አሪ ወረዳ ምክትል ዋና አስተዳዳሪ አቶ አሸናፊ ዳይዳቆና የዞኑ ግብርና መምሪያ የአደጋ ስጋት ስራ አመራር ምግብ ዋስትና ጽህፈት ቤት ኃላፊ አቶ አስራት አበበ በዞኑ የምርት መቀነስ ሊያጋጥም እንደሚችል ገልጸዋል።
4: ከአየር ሁኔታ ጋር ተያይዞ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ነው ያለነው። አሁን እንግዲህ ከመደበኛ ያለፈ ፀሐይ የወጣ ነው ያለው። የበልግ እህል ጠፋበት ሁኔታ አለ። የመኸር እንዳንዘራም አደጋ የተጋረጠበት አለ። በዛ መካከሉስ ደግሞ የእንስሳት መኖ አሁን ወርዲ እያጣ ነው ያለው።
21: የምርት መቀነስ በከፍተኛ ሁኔታ ሊኖር እንደሚችል ይገመታል። በአዲስ መልክ የተከልናቸው ቡናዎች በመኸርም በበልግም የተከልናቸው ቡናዎች አሉ። እነሱን የመንከባከብ ጥላ የመስራት እነሱ ላይ ስራ መስራት አለብን።
17: የደቡብ ኢትዮጵያና የማዕከላዊ ኢትዮጵያ ክልል መስተዳድሮች ከኤሊኖ ክስተት ጋር ተያይዞ በምርት ላይ ሊያስከትል የሚችለውን ጉዳት ለመቀነስ የሚያስችል የልየታ ስራዎችን በመስራት ላይ እንደሚገኙ አስታውቀዋል። ክስተቱ በሰውና በእንስሳት ጤና ላይ ጉዳት እንዳያስከትል የተጠናከረ የቅድመ ጥንቃቄ ስራዎችን ለማከናወን የሚያስችላቸውን እቅድ በየክልሎቻቸው የአደጋ ስጋት ስራ አመራር ምክር ቤቶቻቸው አማካኝነት ማዘጋጀታቸውን ገልጸዋል። በተለይም የማዕከላዊ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው የኤሊኖን ችግር ለመሻገር ክልሉ የተለየ እቅድ አውጥቶ እየሰራ ይገኛል ብለዋል።
22: በዚህ አመት ያጋጥማል ተብሎ የሚታሰቡ የኢሊኖናና የላሊና ችግር፣ ኢሊኖ በዝናብ ማጠር፣ ላሊና ደግሞ በዝናብ መብዛት፣ ሁለቱንም ችግሮች የምናልፍባቸው የተለዩ እቅዶች አዘጋጅተን በኢሊኖ ትንሽ ወደ 15 የሚሆኑ ወረዳዎች ችግር አጋጥሞናል። ይህንንም ችግር ለመሻገር መሬቱን እንደገና በመገልበጥ ለወቅቱ ተስማሚ ሆነ በትንሽ እርጥበት ሊበቅሉ የሚችሉ እንደ ሽምብራ አይነት ዝርያዎችን ለመዝራት በዝግጅት ላይ ነው ያለ ነው።
17: በኢትዮጵያ የመኸር ወቅት ከሀገሪቱ አጠቃላይ የሰብል ምርት ከ85 በመቶ በላይ የሚሆነውን የሚሸፍን የምርት ወቅት ነው። አሁን ላይ አብዛኞቹ አካባቢዎች የዝናብ መጠኑ ከአማካኝ በታች መሆኑን ፊውስኔት የተባለው የረሃብ ቅድመ ማስጠንቀቂያ ስርዓቶች መረብ አስታውቋል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
1: አድማጮች የተከታተላችሁት ኤልኒኞ ሌላው የግብርና ምርት ተግዳሮት በሚል ርዕስ የተቀናበረውን ዘገባ ነበረ። በየመን የሚገኙ የኢትዮጵያና የሶማሊያ ስደተኞች ደህንነት እንዳሳሰበው UNHCR የሰጠውን ማሳሰቢያ የተመለከተው ዘገባ ደግሞ ቀጥሎ ይቀርባል።
23: በእንግሊዝኛው ምህጻረ ቃል UNHCR በመባል የሚታወቀው የተባበሩት መንግስታት ድርጅት ተመድ የስደተኞች ጉዳይ ከፍተኛ ኮሚሽነር ባወጣው መግለጫ በየመን የቀጠለው ግጭት በስደተኞች ላይ የደቀነውን ስጋት አብራርቷል። ዓለም አቀፉ ቀና ባለው የየመን መንግስትና በሁቲ ታጣቂዎች መካከለ የቀጠለው ጦርነት በተለይ በሀገሪቱ የሚገኙ የኢትዮጵያና የሶማሊያ ስደተኞችን ስጋት ላይ መጣሉን አመልክቷል። አብዛኛዎቹ ከኢትዮጵያና ከሶማሊያ የሆኑ ከ65000 በላይ የተመዘገቡ ስደተኞችና ጥገኝነት ፈላጊዎች በየመን እንደሚገኙም UNHCR ጠቁሟል። ከአፍሪካ ቀንድ ተነስተውና ቀይ ባህርን አቋርጦ ወደ የመን በሚዘልቀውና ምስራቃዊው የጉዞ መስመር በሚባለው አቅጣጫ ከሚጓዙት ፍልሰተኞች አብዛኛዎቹ ኢትዮጵያውያን መሆናቸውን የዓለም አቀፉ የፍልሰት ድርጅት IOM መረጃ ያመለክታል። ባለፈው ሐምሌ ወር የመን ከገቡት 13687 ፍልሰተኞች መካከል 91 በመቶ የሚሆኑት ኢትዮጵያውያን መሆናቸውን ድርጅቱ በማሳያነት ጠቅሷል። ከነዚህ መካከል አብዛኛዎቹ የመን የደረሱትም እጅግ አደገኛ በሆነው ምስራቃዊው የጉዞ መስመር በኩል መሆኑን ጠቁሟል። UNHCR ከተቀሳቸው ከ65000 በላይ የተመዘገቡ ስደተኞችና ጥገኝነት ፈላጊዎች አብዛኛዎቹም በዚህ መስመር የተጓዙ ናቸው። ምስራቃዊው የጉዞ መስመር በሚባለው በዚህው አቅጣጫ ባለፈው ዓመት ከመቱት ከ900 በላይ የአፍሪካ ቀንድ ፍልሰተኞች 700ዎቹ ኢትዮጵያውያን መሆናቸውንም IOM ጠቁሟል። የIOM ቃል አቀባይ አንድሪያ ጋርሲያ ቦርሃ ቀደም ሲል ለዶቼ ቬለ እንዳብራሩት ይህንን መስመር ተጠቅመው በአብዛኛው ወደ የመን የሚጓዙትና ለአደጋም የሚጋለጡት ኢትዮጵያውያን ናቸው።
24: Ethiopians are the main nationality using this migration route.
23: ኢትዮጵያውያን ይህንን የፍልሰት መስመር የሚጠቀሙ ዋነኞቹ ዜጎች ናቸው። ሌሎቹ ዜጎች ሶማሊያውያንና ኤርትራውያን ናቸው። በጣም የሚበዙት ግን ኢትዮጵያውያን ናቸው። የሚጓዙት መንገድ ደግሞ በጣም ረጅም ነው። ከኢትዮጵያ ተነስተው በጅቡቲ አቋርጠው ይጓዛሉ። እናም የበለጠ ለአደጋ ተጋላጭ የሚያደርገው የመንገዱ ርዝመት ነው። የሁቲ ታጣቂዎች በየመን የቀይ ባህር ዳርቻ በኩል የሚያደርጉትን ግስጋሴ በመቀጠል ቀይ ባህርን ከኤደን ሰላጤና ከህንድ ውቅያኖስ ጋር የሚያገናኘውን የባቤል መንደብ መተላለፊያ በአብዛኛው መቆጣጠራቸው ተገልጿል። በደቡባዊ ቀይ ባህር የሚገኙትን የሃኒሽ ደሴቶችም ከየመን መንግስት ኃይሎች አስለቅቀዋል። የፖለቲካ ሳይንስ መምህርና ተንታኝ የሆኑት ዶክተር አስናቀ ከፋለ ለዶቼ ቬለ እንደገለጹት በቀይ ባህር አካባቢ ያለው የጸጥታ ሁኔታ እጅግ አሳሳቢ ነው።
0: ይሄ በአፍሪካ ቀን ብቻ ሳይሆን በዓለም ላይ ላለው እንቅስቃሴ በተለይ የሞባይል ዘይትን ከመካከለኛው ምስራቅ በማውጣት ወደ ተለያዩ የዓለም ክፍሎች ወደ አውሮፓ የሚሄደውን ወደ አፍሪካ የሚሄደውን ከፍተኛ ጫና የሚፈጥር እርምጃ ነው የሆነው። ቀላል አይደለም። የኢኮኖሚ ጂኦ ፖለቲካ ተግዳሮቱ በአፍሪካ ቀንድ ላይ ቀላል አይሆን ብዬ ነው የማስበው።
23: በባቤል መንደብ መተላለፊያ ያለው የጸጥታ ስጋት እየጨመረ የመጣው የሆርሙዝ ወሽመጥም ሙሉ በሙሉ ባልተከፈተበት ወቅት ነው። የሁለቱ ሁኔታዎች መደራረብ ችግሩን ይበልጥ አሳሳቢ እንደሚያደርገው ዶክተር አስናቀ ተናግረዋል።
0: በሁለቱ መስመሮች የሚያልፈው የዓለም ንግድ በተለይ ነዳጅ ዘይት ከፍ ያለ ቁጥር ስላለ ከፍተኛ የሆነ ኢኮኖሚ ቀውስ ሊያመጣ የሚችል ተግዳሮት የተከሰተ ይመስለኛል።
23: የሁቲዎች ባቤል መንደብ መድረስ የተሰማው ሳውዲ አረቢያ 14 ሀገራት አባል የሆኑበትን የባህር ላይ እንቅስቃሴ መከላከያ ቅንጅት ይፋ ባደረገች በአንድ ወር ጊዜ ውስጥ ነው። የሳውዲ አረቢያ የመከላከያ ሚኒስቴር በወቅቱ እንዳስታወቀው ቅንጅቱ የተመሰረተው በባቤል መንደብ ሰርጥ በቀይ ባህርና በኤደን ሰላጤ ያለውን የመርከቦች እንቅስቃሴ ለማሳለጥና ከጥቃት ለመከላከል ነው። ቅንጅቱ የጋራ የባህር ላይ መከላከያ ትብብርን ለማጠናከር የሚያስችል ማዕቀፍ መሆኑንም ጠቁሟል። የጸጥታ ተንታኞች ለዶቼ ቬለ እንደገለጹት የሁቲዎች ጥቃት የፈጠረው ስጋት በሳውዲ ለሚመራው ቅንጅት መነሻ መሆኑ ግልጽ ነው። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
1: አድማጮች፣ አሁን የመጨረሻው የዜና መጽሔት ዘገባችን ላይ ደርሰናል። የጎርጎሮሳዊው የ2026 ዓ.ም የዓለም አቀፍ ፓስፖርት አቅም ጠቋሚ ሪፖርት እንደሚያሳየው የኢትዮጵያ ፓስፖርት በዓለም ላይ ካሉ ዝቅተኛ ደረጃ ከተሰጣቸው ሀገራት መካከል አንዱ ነው። የኢትዮጵያ ፓስፖርት ደካማ የጉዞ አቅም ካላቸው እንደ ሶማሊያ፣ የመን፣ ሶሪያና አፍጋኒስታን በግጭት ውስጥ ያሉ ሀገራት ተርታ ውስጥ ተቀምጦ 90ኛ ደረጃን ይዞ ይገኛል። ሃና ደምሴ።
2: በቅርቡ ይፋ በተደረገው የዓለም አቀፍ ፓስፖርት አቅም ሪፖርት መሰረት የኢትዮጵያ ፓስፖርት ባለቤቶች ያለ ቪዛ መሄድ የሚችሉት 17 ሀገራት ብቻ ሲሆን ኤርፖርት ሲደርሱ በሚሰጥ ቪዛውን አራይቫል በሚባለው መሄድ የሚችሉት ደግሞ 33 ሀገራትን ብቻ ነው። ይህም ኢትዮጵያን በዓለም አቀፍ ደረጃ ከታችኞች ተርታ አሰልፏታል። በዓለም ላይ ከኢትዮጵያ የባሰ ዝቅተኛ የፓስፖርት አቅም ያላቸው 10 ሀገራት ብቻ ናቸው። ከ54 የአፍሪካ ህብረት አባል ሀገራት መካከል ኬንያ፣ ቤኒን፣ ጋምቢያ፣ ሩዋንዳ እና ቶጎ ብቻ ለኢትዮጵያውያን ሙሉ በሙሉ ነጻ የቪዛ እድል ይሰጣሉ። የኢትዮጵያ ፓስፖርት በዓለም አቀፍ ፓስፖርት አቅም ጠቋሚ አመልካች ላይ ዝቅተኛ ደረጃ ላይ መገኘቱና ከጊዜ ወደ ጊዜ የጉዞ አቅሙ እየቀነሰ መምጣቱ በዜጎች እንቅስቃሴና ንግድ ስራ ላይ ተጽዕኖ አሳድሯል። ለስራ ወይም ለትምህርት ወደ ውጭ ሀገር ለመሄድ ቪዛ ማመልከት ትልቅ ፈተና ሆኖብናል ይላል ያነጋገርኩት ወጣት።
3: ፕሮሰሱ ብዙ ይጠይቃል። ትምህርት ማስረጃ፣ ከዛ አይደንቲፊኬሽን፣ አፕቱዴት የሆነ ፓስፖርት፣ ባንክ ስቴትመንት፣ ከዛ ደግሞ ንብረትና ሌሎች ካሉ እነሱንም አጠቃለው ይጠይቃል። ቤተሰብ ላለው ደግሞ የቤተሰቡ የልጆች የሚስቱን ኢንፎርሜሽን ሙሉ እነሱን አሟልቶ መምጣት አለበት። ከመስሪያ ቤትም አንዳንዴ ጋራንቲ የሚጠይቃለ። 3-4 ቀን ፈጅቷል አፕላይ ለማድረግ። ፓስፖርቴን 1-40 ቀን ምናምን ከያዙት በኋላ እንዳልተሰጠኝ ነበር የተመለሰልኝ። ግን ብዙ ሀገር ፓስፖርቶች እንደዚህ አይነት እድል ሲኖራቸው እኛም ሀገር ሲመጡ እንዳየሁት፣ ከዛ ደግሞ ሌላ እድል አግኝቼ ወጥቼ እንዳየሁት አክሰሳቸውም ይዚ ይሆናል። ቪዛም በቀላሉ የሚቀበሉበት ፕሮሰስ አለ።
2: ይሄ ሂደቱን ረጅምና አሰልቺ ከማድረጉም በላይ ለቪዛ ጥያቄዎቻችን ተደጋጋሚ መከልከል ያጋጥመናል ሲል ተናግሯል። የፓስፖርት አቅም ማነስ ከሀገሪቱ ወቅታዊ ኢኮኖሚ ሁኔታ፣ ከህገወጥ ስደት ስጋት፣ ከሁለትዮሽ ዲፕሎማሲ ስምምነቶች ማነስና ከቀጠናው የደህንነት ሁኔታዎች ጋር የተያያዘ ነው ሲሉ ባለሙያዎች ይናገራሉ። የኢሚግሬሽንና ዜግነት አገልግሎት በበኩሉ የፓስፖርት አገልግሎቱም ለማዘመን ዓለም አቀፍ ደረጃውን የጠበቀ ለማድረግ በርካታ ስራዎችን እየሰራ መሆኑን ይገልጻል። የኢሚግሬሽንና ዜግነት አገልግሎት የህዝብ ግንኙነት አቶ አምቦ መቃሳ ለዶቼ ቬለ እንደገለጹት
5: ኢኮኖሚያቸው ታይቶ የህዝብ ብዛታቸው ታይቶ አገራት ሌላ ሀገር ሄዶ ይጠፋሉ አይጠፉም ከሚል አንጻር እዛ ህገ ምንድን ነው ህገወጥ ይበዛል አይበዛም፣ ከዛ አንጻር የሆነ ሀገር ለመሄድ ቀላል ነው ቀላል አይደለም፣ ፓስፖርት ፓወር ነው። አሁን የነ ሲንጋፖር የነ ዱባይ ምናምን ኢዚሊ የትም ሀገር መሄድ ይችላሉ የተመቻቸ ላይ ስላላቸው። ይሄኛው መረጃ ከእሱ አንጻር እንጂ ከፓስፖርት ኳሊቲ እና ትምህርት ጋር የተያያዘ 2025 ላይ በተካሄደው የሮድባክ ዶትስ ኢንቫሊኬሽን አዋርድስ ጀርመን ሀገር ፍራንክፈርት በተካሄደው ውድድር አንደኛው ደኛ ፓስፖርት በያዛቸው ሴኩሪቲ ፊቸሮችና ዲዛይኖቹ።
2: በርግጥ የፓስፖርት የጉዞ አቅም መጨመር የበርካታ መስሪያ ቤቶች የጋራ ስራን የሚጠይቅ ነው። ኢትዮጵያ ለውጭ ሀገር ዜጎች በመትሰጠው የቪዛና የመግቢያ ዕድል በአለም 24ኛ ደረጃ ላይ የምትገኝ በሯን ክፍት ያደረገች ሀገር ብትሆንም ዜጎቿ ግን ከሌሎች ሀገራት ነጻ የመንቀሳቀስ መብት አላገኙም። ያሃስ ብዙ የዲፕሎማሲ የቤት ስራ እንዳለባት ያሳያል። ለዶችቬሌ ራዲዮ ሃና ደምሴ አዲስ አበባ።
1: አርማጮች በዚሁ ያህና ዘገባ እንግዲህ የዛሬው የዜና መጽሔት ዝግጅታችን ያበቃል። የምናስከትለው የኢኮኖሚው ዓለም ዝግጅት ነው። የአውሮፓ ባንኮች የወርቅ ክምችታቸውን ከዩናይትድ ስቴትስ የሚያወጡት ለምንድን ነው ሲል ያጠይቃል። ኔዘርላንድስና ፈረንሳይ በዩናይትድ ስቴትስ የነበራቸውን የወርቅ ክምችት አውጥተዋል። ለውሳኔያቸው ገፊ ከሆኑ ምክንያቶች አንዱ በዩናይትድ ስቴትስ ላይ የሚነሳ የተአማኒነት ጥያቄ ነው። ይሁንና ቀውስ ቢፈጠር ጥቅም ላይ ለመዋል ክምችቱን ወደ ባለቤቱ ጠጋ አድርጎ ማስቀመጥ ሌላው ጠቃሚ ምክንያት እንደሆነ ባለሙያዎች ይናገራሉ። በዛሬው የኢኮኖሚው ዓለም መሰናዶ በጉዳዩ ላይ አርተር ሱሊቫን ያጠናቀረውን ዘገባ እሸቴ በቀለ እንደሚከተለው ያቀርበዋል።
6: ኢኮኖሚው ዓለም
7: የአሜሪካ መንግስት ወደ ግማሽ የሚሆን የወርቅ ክምችት የተቀመጠበትና በኬንታኪ ግዛት ውስጥ የሚገኘው የፎርትኖክስ ስም የአስተማማኝ ጥበቃ መገለጫ ነበር። እንደ ፎርትኖክስ ሲባል አስተማማኝ ቅጥር ያለው እጅግ ከፍተኛ ጥበቃ የሚደረግለት እንደማለት ነው። ይሁንና በአጠቃላይ ዩናይትድ ስቴትስ ወርቅ ለማከማቸት በደህንነት ረገድ የነበራት አስተማማኝነት በግልጽ እየቀነሰ መጥቷል። የኔዘርላንድስ ማዕከላዊ ባንክ በቅርቡ 86 ቶን ወርቅ ከኒውዮርክ ወደ ለንደን ለማዘዋወር ያሳለፈው ውሳኔ አንዳንድ መንግስታት ስልታዊ የሚባሉ ጥሪቶችን በዩናይትድ ስቴትስ ማስቀመጥና በቀውስ ወቅት በቀላሉ መጠቀም ይችሉ እንደሆነ ያላቸው ስጋት እየጨመረ መምጣቱን አሳይቷል። ኔዘርላንዳዊው ሮስ ኖርማን የ35 ዓመታት የውድ ማዕድናት ግብይት ልምድ ያላቸው በተለይ ስለ ወርቅ ጠንቅቀው የሚያውቁ ባለሙያ ናቸው።
8: is that the move is preemptive. In other words, it's...
9: ለቅድመ ጥንቃቄ የተወሰደ እርምጃ ነው ያሉት። በሌላ አገላለጽ ቀውስን ለመቋቋም ዝግጅት ማለት ነው። ግልጽ ለማድረግ ውሳኔው የሚመለከተው 50 በመቶ የኔዘርላንድስ የወርቅ ክምችትን ብቻ ነው። ስለዚህ በአሁኑ ወቅት ከሀገሪቱ የወርቅ ክምችት አንድ ሶስተኛው በዚያው በኔዘርላንድስ፣ አንድ ሶስተኛው በለንደን፣ አንድ ሶስተኛው ደግሞ ለሁለት ተከፍሎ በዩናይትድ ስቴትስ እና በካናዳ ይገኛል።
8: And a third now split between the US and Canada.
7: ዋና መስሪያ ቤቱን በአምስተርዳም ያደረገው የደች ማዕከላዊ ባንክ ለውሳኔው እንደ ምክንያት ያቀረበው ጂኦፖለቲካዊ አለመረጋጋትን ነው። ባንኩ የወርቅ ክምችቱን የተለያየ የህግ ስርዓት ወዳላቸው ሀገራት ማዘዋወሩ ቀውስ ቢፈጠር ለመቋቋም ያለውን ዝግጁነት እንደሚያጠናክር አስታውቋል። ሮስ ኖርማን ውሳኔው ፖለቲካዊ ምክንያት ጭምር እንዳለው ያምናሉ። ከዚያ ባሻገር ግን የገበያ ጉዳይም አለ።
8: I think that what it really suggests is in one word optionality.
9: እርምጃው በትክክል የሚጠቁመው በአንድ ቃል አማራጭን ይመስለኛል። ምርጫ ይሰጣል። ለንደን ደግሞ የዓለም የወርቅ ግብይት ርዕሰ ከተማ ናት። በቀን ከ300 ቢሊዮን ዶላር በላይ የወርቅ ግብይት አላት። ስለዚህ ተጨማሪ ለመግዛት የሚሆን ለመሸጥ ከፍተኛ መጠን ያለውን ወርቅ ገበያው ባለበት ማከማቸት ትርጉም ይሰጣል። ካለፈው ግንቦት ወር ወዲህ ደግሞ የኢንግላንድ ማዕከላዊ ባንክ የመጠባበቂያ ወርቅ ክምችት 714 ቶን ጨምሯል። ይህ 15 በመቶ ነው። ስለዚህ ማዕከላዊ ባንኮች ወርቅ ለንደን ውስጥ ለማከማቸት ያላቸውን ከፍተኛ ፍላጎት የሚጠቁም ነው።
8: So it's suggestive of a broader interest amongst central banks to hold gold in London.
7: በእርግጥ በዩናይትድ ስቴትስ ያለውን የወርቅ ክምችት ያዘዋወረው የኔዘርላንድስ ማዕከላዊ ባንክ ብቻ አይደለም። ፈረንሳይ በኒውዮርክ ፌደራል ሪዘርቭ ባንክ የነበራትን ሁሉንም የወርቅ ክምችት በጎርጎሮሳዊው ከሐምሌ 2025 እስከ ጥር 2016 አውጥታለች። ነገር ግን የፈረንሳይ ማዕከላዊ ባንክ ገዢ ፍራንሷ ቪሎር ዴጋሎ በወቅቱ የውሳኔው ገፊ ምክንያት ፖለቲካዊ እንዳልሆነ ገልጸው ነበር። የፓሪስ የኢኮኖሚክስ ትምህርት ቤት ፕሮፌሰር የሆኑት ኤሪክ ሞኔ ግን በይፋ ከተገለጸው በተጨማሪ ፈረንሳይ የወርቅ ክምችቷን ከዩናይትድ ስቴትስ እንድታወጣ ያደረገ ገፊ ምክንያት እንዳለ ይናገራሉ።
11: The official reason was just to adjust the quality standard.
9: በይፋ የተገለጸው ምክንያት የጥራት ደረጃን ለማስተካከል የሚል ብቻ ነበረ። ነገር ግን ሌሎች ሁለት ምክንያቶች እንመለከታለን። አንደኛው የጂኦፖለቲካዊና የሉዓላዊነት አመክንዮ ነው። በአሁኑ ወቅት ዛሬም ቢሆን በዓለም ላይ ገናናው የመገበያያ ገንዘብ የአሜሪካ ዶላር በመሆኑ ማዕከላዊ ባንኮች የወርቅን ጠቀሜታ ማጤን ጀምረዋል። ነገር ግን አሁን ስራ ላይ ባሉት የአሜሪካ ፖሊሲዎች ምክንያት የዩናይትድ ስቴትስ ዶላር የእምነት ችግር ሊኖርበት ይችላል ብለው በርካታ ሀገራት ያስባሉ።
7: በከፍተኛ የወርቅ ክምችት ከዓለም በሁለተኛ ደረጃ ላይ በምትገኘው ጀርመንና ተከታዩን ደረጃ በያዘችው ጣሊያን በርካታ ፖለቲከኞች አገሮቻቸው ተመሳሳይ እርምጃ እንዲወስዱ ግፊት እያደረጉ ነው። የጀርመንና የጣሊያን ፖለቲከኞች አገሮቻቸው በዩናይትድ ስቴትስ የሚገኝ የወርቅ ክምችታቸውን እንዲያወጡ የሚፈልጉት በዶናልድ ትራምፕ የማይገመት የፖሊሲ ውሳኔዎችና የግሪንላንድ ግዛትን ለመገንጠል የሚፈልጉት ፕሬዝዳንት ለአውሮፓ ህብረት ያላቸው ጥላቻ እየጨመረ በመሄዱ ምክንያት ነው። የኦክስፎርድ ኢኮኖሚክስ ተንታኝ የሆኑት ሰባስቲያን ቲሌት የአውሮፓ ማዕከላዊ ባንኮች ጥሪታቸውን በቀጥታ የመወረስ ስጋት እጅግ አነስተኛ እንደሆነ ለዶይቼ ቬለ ተናግረዋል። ይሁንና በጂኦፖለቲካዊ አለመረጋጋት ወቅት የወርቅ ክምችታቸውን በቀላሉ የማግኘት ወይም የመጠቀም እድልን በተመለከተ እያደገ የመጣ ስጋት መኖሩን አስረድተዋል። ሰባስቲያን ቲሌት እንደሚሉት በይበልጥ አግባብ ያለው ስጋት እጅግ ከባድ ማዕቀቦች፣ ህጋዊና ጂኦፖለቲካዊ ኩነቶች በሚፈጠሩባቸው ወቅቶች በሌሎች አገራት የተቀመጡ ጥሪቶች በጊዜያዊነት ሊታገዱ ወይም ሊጠቀሙባቸው ያለመቻላቸው ነገር ነው። ማዕከላዊ ባንኮች በጎርጎሮሳዊው 2008 ከተከሰተው የኢኮኖሚ ቀውስ ወዲህ ከፍተኛ መጠን ያለው ወርቅ ሲገዙ እንደቆዩ የሚናገሩት በዓለም የወርቅ ምክር ቤት ባልደረባ የሆኑት ክሪሻን ጎፓው የትና እንዴት እንደሚያከማቹትም ትልቅ ትኩረት እየሰጡ እንደሆነ አስረድተዋል። በዚህ ምክንያት በዓለም ገበያ የወርቅ ዋጋ በከፍተኛ መጠን ጨምሯል። ክሪሻን ጎፓው የሚሰሩበት የወርቅ ምክር ቤት በቅርቡ ባካሄደው የዳሰሳ ጥናት ማዕከላዊ ባንኮች በአማካኝ 1000 ቶን ወርቅ ባለፉት 4 ዓመታት እንዳከማቹ አሳይቷል። ይህ በቀደመው 10 ዓመት ከነበረው 500 ቶን በእጥፍ የሚልቅ ነው። በጎርጎሮሳዊው 2008 የተከሰተው የዓለም የፋይናንስ ቀውስ የአውሮፓን የመንግስታት የዕዳ ቀውስና ከዚያም በኋላ በርካታ ፖለቲካዊ አለመረጋጋቶች፣ ወረርሽኝ፣ የማያቋርጥ ጂኦፖለቲካዊ ውጥረት እንዲሁም ግጭቶችን በማስከተሉ ወርቅ አስተማማኝ ጥሪት ለመሆን እንደበቃ ክሪሻን ጎፓው ተናግረዋል። ባለፉት 2-10 ዓመታት ስለ ዓለም የፋይናንስ ስርዓትና የፖለቲካ ሁናቴ በአንድም ሆነ በሌላ መንገድ ጥያቄዎችና ስጋቶች ሲሰነዘሩ መቆየታቸውንም አስረድተዋል። ኔዘርላንድስና ፈረንሳይ የወርቅ ክምችታቸውን ከዩናይትድ ስቴትስ በማውጣት ወደ አውሮፓ ለማዘዋወር መወሰናቸው የሚቀመጥበት ሀገር ትኩረት እንዲያገኝ አድርጓል። ይህም አዲስ ቀውስ ቢከሰት በቀላሉና በፍጥነት ለመጠቀም የሚያስችል በመሆኑ ነው።
8: The thing about gold is it's not just a safe haven, it's where you keep it.
9: ወርቅ አስተማማኝ ጥሪት መሆኑ ብቻ ሳይሆን የሚቀመጥበት ቦታም ትልቅ ትርጉም አለው። የወርቅ ክምችትን በርካሽ በሚሸጥበት ማስቀመጥ ዋጋ የለውም። ለመሸጥ፣ ለመግዛት ወይም በአስቸኳይ ጥሬ ገንዘብ ቢያስፈልግ ለንደን የወርቅ ገበያ የሚገኝባት በመሆኗ በዚያ ማስቀመጥ አሳማኝ ይሆናል። ወርቅን እንደ ጥሬ ገንዘብ ማውጫ ማሽን መጠቀም ማለት ነው። ስለዚህ ለኔዘርላንድስ ትልቅ አማራጭ ይፈጥራል። በፈረንሳይ ውሳኔም ተነሳስታ ሊሆን ይችላል። የዓለም የወርቅ ምክር ቤት በሰራው የዳሰሳ ጥናት መሰረት በጠቅላላው በማዕከላዊ ባንኮች ዘንድ በሌላ አገር ከተቀመጠው ወርቅ ከፍተኛውን መጠን ወደ የሀገራቸው የመመለስ ፍላጎት አለ።
8: There's generally an appetite among central banks to bring a more significant amount of gold back home.
7: ማዕከላዊ ባንኮችና መንግስታት ወርቅ የሚያከማቹት በተለያዩ ቦታዎች ነው። የወርቅ ክምችታቸውን ከአንዱ ወደ ሌላው ቦታ ማዘዋወር ውስብስብ፣ አደገኛና ውድ ነው። ወርቅን መሸጥና ወደ ሌሎች መገበያ ገንዘቦች ወይም ጥሪቶች መለወጥ በአንጻሩ ክምችቱ በሚገኝበት ቦታ ይወሰናል። ማዕከላዊ ባንኮች ችግሮችን የመቋቋም አቅማቸውን ለማሳደግ ስለ ጥሪቶቻቸው አይነትና ስለሚያስቀምጡባቸው ቦታዎች ከፍተኛ ትኩረት መስጠት መጀመራቸውን ሰባስቲያን ቲሌት አስረድተዋል። ክሪሻን ጎፓውም ቢሆኑ ወርቅን የመሳሰሉ የመጠባበቂያ ክምችቶች አስተዳደር ጉዳይ እጅግ ጠቃሚ ለመሆን እንደበቃ ይስማማሉ። ነገር ግን መሰል መጠባበቂያ ጥሪቶች በሚከማቹባቸው እንደ ዩናይትድ ስቴትስ ካሉ አገራት ጋር ተያይዞ የሚነሳው አሉታዊ ስጋት ትኩረት ቢደረግበትም ለባለቤት አገራትና ፈጣን እንቅስቃሴ ለሚታይባቸው የግብይት ማዕከላት ቅርብ ማድረግ ፈረንሳይና ኔዘርላንድስ ላሳለፏቸው አይነት ውሳኔዎች ገፊ ምክንያት እንደሆኑ ገልጸዋል። ለዚህም በምሳሌነት የተጠቀሱት የደች ማዕከላዊ ባንክ የወርቅ ክምችቱን ከኔዘርላንድስ ይልቅ በዓለም ትልቁ የግብይት ማዕከል ወደሚገኝበት ዩናይትድ ኪንግደም ማዘዋወሩን ነው። ሐሳቡ ቀውስ በሚከሰትበትና ጫና በሚበረታበት ወቅት መፍትሄ ለማበጀት ወርቅ ጥቅም ላይ ይውላል የሚል ነው። የዩናይትድ ኪንግደም ማዕከላዊ ባንክ የሆነው የኢንግላንድ ባንክ በዓለም ዙሪያ ቀዳሚው የወርቅ አስቀማጭና በአደራ አከማች ነው። በባንኩ 270 ቢሊዮን ዶላር ወይም 232 ቢሊዮን ዩሮ የሚገመት 400 ሺህ ጥፍጥፍ ወርቅ እንዳለ ይገመታል። ለአውሮፓ ተቋማት ወርቃቸውን ወደ ለንደን ማዘዋወር ሳቢ ቢሆንም በዶናልድ ትራምፕ የፕሬዝዳንትነት ዘመን በአሜሪካ ተአማኒነትና በአጠቃላይ በአገሪቱ የፋይናንስ ስርዓት ላይ የተነሳው ጥያቄ ለውሳኔው ገፊ ምክንያት መሆኑ አያጠራጥርም። ባለፈው ሳምንት 2.3 ትሪሊዮን ዶላር ሀብት ያለው የኖርዌይ ሶቨሪን ዌልዝ ፈንድ ከአሜሪካ ግምጃ ቤት በኩል የሚመጣበትን ተጋላጭነት ለመቀነስ ምክረ ሐሳብ አቅርቧል። የኖርዌይ መንግስት ንብረት የሆነው ተቋም ምክረ ሐሳብ ከአሜሪካ ግምጃ ቤት የገዛውን የዕዳ ሰነድ ወይም ቦንድ አሁን ካለው 215 ቢሊዮን ዶላር ውስጥ 80 ቢሊዮን ዶላሩን ለመቀነስ ነው። ውሳኔው በዋጋ ግሽበትና የመንግስት ዕዳ መጨመር ምክንያት በአሜሪካ የመንግስት ግምጃ ቤት ሰነድ ገበያ ላይ በተፈጠረ ስጋት የተገፋ ይመስላል። ወርቅ ለአሜሪካ ፌዴራል የመጠባበቂያ ክምችት ውሳኔዎች ስሱ እንደሆነ የገለጹት ሰባስቲያን ቲሌት በአገሪቱ የፋይናንስ ገበያ የተፈጠረው ስጋት የወርቅ ባለቤቶች ጥሪታቸውን ወደ ሌላ ቦታ እንዲያሸሹ እንዳደረጋቸው አስረድተዋል። ዶናልድ ትራምፕ ግሪንላንድን ለመጠቅለል ያላቸው ፍላጎትና የአውሮፓ ህብረትን አስመልክቶ የሚሰነዝሯቸው ዛቻዎች ለአህጉሩ ተቋማት ተጨማሪ ገፊ ምክንያቶች ናቸው። ይሁንና ዩናይትድ ስቴትስ እና በማንሃታን የሚገኘው የኒውዮርክ ፌዴራል ሪዘርቭ ባንክ ጀርመንን ጨምሮ አሁንም አብዛኛው የአውሮፓ ወርቅ የተከማቸባቸው ናቸው። በጎርጎሮሳዊው ከ2013 እስከ 2017 ባሉት ዓመታት ቡንደስ ባንክ ተብሎ የሚጠራው የጀርመን ማዕከላዊ ባንክ ወደ 300 ቶን ወርቅ ወደ አገሪቱ ቢመልስም አሁንም ከ1000 ቶን በላይ በዚያው በዩናይትድ ስቴትስ ይገኛል። የጀርመን ማዕከላዊ ባንክ ባለፈው ዓመት የኒውዮርክ ፌዴራል ሪዘርቭ የወርቅ ክምችታችንን ለመጠበቅ ተአማኒና አስተማማኝ አጋራችን መሆኑ ላይ ምንም ጥርጥር የለንም ብሎ ነበር። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።
1: ይህ ዶቼ ቬለ ዲደብሊው ነው። ወደ ቀጣዩ ሳይንስና ቴክኖሎጂ ዝግጅት ነው የምንሻገረው። የሰው ሰራሽ አስተውሎት ቴክኖሎጂ ከቁጥጥር ውጪ ሆኖ ከዚህ ቀደም አጋጥሞ የማያውቅ የተባለለት ጥቃት ማድረሱ ይታወቃል። በዛሬው ሳይንስና ቴክኖሎጂ ዝግጅት ጥቃቱ እንዴት ተፈጸመ በሚልና ተያዥ ጉዳዮች የሳይበር ቴክኖሎጂ እንግዳው አድርጎ ከዚህ ቀደም ያቀረበው ዝግጅት በድጋሚ ይሰማል። ፀሐይ ጫኔ አጠናቅራዋለች።
11: ሳይንስና ቴክኖሎጂ።
12: የሰው ሰራሽ አስተውሎት ቴክኖሎጂ ከቁጥጥር ውጪ ሆኖ አጋጥሞ የማያውቅ የበይነመረብ ጥቃት ማድረሱን የቻትጂፒቲ አምራች የሆነው ኦፕንኤአይ የተባለው የቴክኖሎጂ ኩባንያ ሰሞኑን ይፋ አድርጓል። ጥቃቱ የደረሰው ሃጊንግ ፌስ በተባለው ታዋቂ ቴክኖሎጂ ኩባንያ የኮምፒውተር ስርዓት ላይ ነው። የኦፕንኤአይ ዋና ስራ አስፈጻሚ ሳም አልትማን ሞዴሎቻችንን በመንገመግምበት ወቅት ከፍተኛ የደህንነት አደጋ ገጥሞናል ሲሉ ተናግረዋል። በዚህ ወቅት ሞዴሎቹ ከቁጥጥር ውጪ በመሆንና ያልተለመደ ባህሪ በማሳየት የሳይበር ጥቃት መፈጸማቸውን ገልጸዋል። ለመሆኑ ሞዴሎች ከቁጥጥር ውጪ ሆኑ ማለት ምን ማለት ነው? ጥሰቱስ እንዴት ተከሰተ? ዶቼ ቬለ ያነጋገራቸው ከፍተኛ የሳይበር ደህንነት ባለሙያ አቶ ብሩክ ወርቁ ማብራሪያ አላቸው።
13: ኦፕንኤአይ የሚባለው ካምፓኒ ቻትጂፒቲ ሞዴል ቁጥር 5.6 ላይቭ የሆነ ነው። እሱ ኦቶኖመስ የሆነ ዳት ሚንስ ራሱ በራሱ የሚንቀሳቀስ ራሱን በራሱ የሚያዝ የኤአይ ኤጀንት አለው። ይሄ ኤጀንት የሚሰራው ምንድን ነው? የሴኪሪቲ ክፍተትን አፈላልጎ መጠቆም ነው ስራው እና ሀይሊ ኮንትሮልድ በሆነ ሳንድቦክስ ኢንቫይሮንመንት ውስጥ ሳንድቦክስ ሊሆነ ማለት ወደ ሌላ አካባቢ እንዳይወጣ ተከልሎ በዚያች ኢንቫይሮንመንት ውስጥ እንግዲህ ሴኪሪቲ ቴስት ይሰራ። ብዙ ጊዜ ወደ ሌላ ፕሮዳክሽን ኢንቫይሮንመንት ወይም ወደ ሰርድ ፓርቲ ኔትወርክ እንዳይኖር አጥር ሳንድቦክስ ይሰራለት እና እዚያ ውስጥ ቴስት የሚደረግበት መካኒዝም አለ። በዚያ ሁኔታና ኢንቫይሮንመንት ውስጥ ሆኖ ነበር ቴስቱን እያደረገ ያለው። ነገር ግን ይሄ የኤአይ ኤጀንት ምንድን ነው ያደረገው? እዚያው ሳንድ ቦክስ ላይ ማለት አጥሩ ላይ የሴኪሪቲ ክፍተት ያገኛል። ስለዚህ እሱን ኤክስፕሎይት ያደርግና ከሳንድ ቦክሱ አምልጦ መውጣት ይችላል። ሶ ከቀናት በፊት ይመስለኛል ሃጊንግ ፌስ የተባለው ስታርታፕ ኦቶኖመስ የሚመስል ጥቃት ደርሶብኛል ሪፖርት አድርጎ ነበር። ኦፕን ኤአይ ደግሞ እኛ ነን ብለው ኒውሱን አውጥተውታል።
12: እንደ ኦፕንኤአይ ገለጻ በተገደበ የሙከራ አካባቢ የተደረገው ይፈተሻ የሳይበር አቅምን ለመለካት በሁለት የላቁ የኤአይ ሞዴሎች ማለትም ጂፒቲ 5.6 እና ሌላ ስሙ ያልተጠቀሰ ሞዴል ላይ ነበር። ተመራማሪዎቹ ሞዴሎቹን ሆን ተብሎ በተዘጋ የኩባንያው የሳይበር ደህንነት መከላከያዎች ሞክረዋቸዋል። የኤአይ ስርዓቶቹ ስብስብና ባለብዙ ደረጃ የጠለፋ ተግባራትን ምን ያህል መለየት እንደሚችሉ ለመፈተሽ በተደረገው በዚህ ሙከራ exploit gim የተባለ የሳይበር ደህንነት መለኪያም ነበራቸው። ነገር ግን ሞዴሎቹ ችግሩን በቀጥታ ከመፍታት ይልቅ በፍተሻው ወቅት ያገኙአቸውን ክፍተቶች በመጠቀም ከታሰበላቸው የሙከራ አካባቢ ወጥተው በመንቀሳቀስና የኢንተርኔት አገልግሎት በመጠቀም የሃጊንግ ፌስ መሰረተ ልማትን ማጥቃታቸው ተገልጿል። ኦፕንኤአይ ክስተቱን ታይቶ የማይታወቅ አድርጎ ገልጾታል። ኩባንያዎቹ እንዳሉት ክስተቱ ህዝብ በሚጠቀምባቸው የቻትጂፒቲ መደበኛ አገልግሎት ወቅት የተከሰተ ሳይሆን ሞዴሎቹን የሳይበር አቅም ለመለካት በተዘጋጀ ውስጣዊ ፍተሻ መሆኑን አስምረውበታል። ጥቃቱ በቁጥጥር ስር ቢውልም አሁን ያሉት መከላከያዎች ይላቁ የሰው ሰራሽ አስተውሎት ስርዓቶችን የሳይበር ጥቃት ለማስቆም በቂ ናቸው ወይ የሚለውን ጥያቄ አስነስቷል። በሳይበር ደህንነት ላይም አዲስ ዓለም አቀፍ ስጋትን ቀስቅሷል።
10: በጣም አስጊ መሆኑን የሚያሳይ ነው። በጣም ትልቁ ምንድን ነው? የሆነ ሰዓት ላይ መቆጣጠር ማንችለው ከቁጥጥራችን ውጭ የሆነ ኪል ስዊች የሆነ ሁኔታ የሌለው ሁኔታ ሊመጣ ይችላል በሚል የዓለም ስጋት ሆኗል ማለት ነው። ሰው የሆነ ገቨርናንስ ሊኖረው ይገባል፣ ኪል ስዊች ሊኖረው ይገባል የሚለው ኮንሰርን ከምንም ጊዜ በላይ ስጋቱን ከፍ ያደረገው ሁኔታ ፈጥሯል።
12: የሰው ሰራሽ አስተውሎት በሁለት ጎን የተሳለ ቢላዋ ነው የሚሉት አቶ ብሩክ ክፍተቶቹን ለይቶ በማውጣት የሰው ልጅ የሚሰራቸውን የደህንነት ጥበቃ ስራዎች በላቀ ደረጃ በመስራት ጠቀሜታው የጎላ ነው። ለዚህም እንደ ማይቶስ ያሉ የክፍተት ማፈላለጊያ ቴክኖሎጂዎችን በመሳሌነት ይጠቅሳሉ። ነገር ግን በዚያው ልክ ጥቃቱ በማሽን ፍጥነት የሚፈጸም በመሆኑ መከላከያውም በዚያው ፍጥነት ሊያድግ ይገባል ባይ ናቸው።
10: እንግዲህ ጥቃቱ በማሽን ስፒድ ከሆነ፣ በአርቲፊሻል ኢንተለጀንስ ስፒድ ከሆነ ዝግጅቱም በዚያ መጠን መሆን አለበት። በሰው ፍጥነት እየተከላከለን በማሽን ፍጥነት ጥቃቱ ሊመጣ አይችልም። ያ ከሆነ ማንኛውም ሲስተም ይህን ሬዚስት አድረግ አይችልም። እና ስጋት የሚሆነው ምናልባት ያንን ፍጥነት ያንን ኤአይ የሚሰጠንን ካፓቢሊቲ የሚገዳደር የዲፌንስ ካፓቢሊቲ በዓለም ላይ የትኛው ኢንስቲትዩሽን ላይ ላይፈጠር ይችላል። ልክ ኤአይ ድንገት 2022 ላይ ቡም ሲያደርግ ማንም ዝግጁ እንዳልነበረ ሁሉ አሁንም የቴክኖሎጂ ማቹር አድርጎ ጥቃት የመፈጸመ አቅሙ ከፍተኛ ሆኖ ሲመጣ ደግሞ እሱን የመከላከል አቅማችን በዚያው መጠን ራሱን ኤአይን ተጠቅመ የምንከላከልበት አቅም ካልዳበረ ስጋት ሊኖር ይገባል። በቃ የምንለው መንገድ መኖር አለበት። ያ የገቨርናንስ የኮምፕላያንስ ዲማንድ ሆኖ መምጣት አለበት የሚለው ኮንሰርን አለን።
12: እንደ ሃጊንግ ፌስ ገለጻ መርማሪዎቹ የተወሰነ ቁጥር ባላቸው የውስጥ የውሂብ ስብስቦችና የአገልግሎት ማረጋገጫዎች ላይ ፈቃድ ያልተሰጠዋል

0: ሞዴል አዳዲስ ክፍተቶችን በራሱ ለይቶ ማወቅም የኩባንያውን ድንበሮች አቋርጦ ባለብዙ ደረጃ የሳይበር ጥቃት መፈጸሙና ያለምንም የሰው እርዳታ ኩባንያውን ማጥቃቱ መሆኑን ገልጿል። እንደ አቶ ብሩክ ገለጻ ከዚህ መሰሉ የኩባንያዎች የሳይበር ጥቃት ባሻገር የሰው ሰራሽ አስተውሎት ቴክኖሎጂ በግለሰቦች ላይም ቀደም ሲል በኢሜይል በስልክና በጽሁፍ መልእክት ከሚፈጸሙ የግል መረጃ ጥሰቶችና ማጭበርበሮች የበለጠ አደጋ ደቅኗል።
1: ሳይበር ሴኩሪቲን ስኮፕ ወይም ደግሞ ምህዳር ካየን በዚያ ውስጥ በግለሰቦች ደረጃም ኤአይ እየተጫወተ ያለ ሮል ቀላል አይደለም። ለምሳሌ በዓለም ላይ የትልቁ የሳይበር ሴኩሪቲ የጥቃት ምንጭ እስከዛሬ የነበረው የሶሻል ኢንጂነሪንግ ነው። ፊሽንግ፣ ኢሜይል የመሳሰሉ በተለይ የማስገር ጥቃት የምንለው ማለት ነው። የሰዎችን ማጥመድ፣ ማጭበርበር አይነት ነገሮች እስካሁን በሆነ መልክ መምጣት እሱ አሁን ብቸኛ መንገድ መሆኑ ቀርቶ የሰው ልጆች በጣም ትረስት በሚያደርጉት መንገድ በቪዲዮ በምስልና በድምጽ በታገዘ መልኩ በሌሉ ሰዎች ተመስሎ ጥቃት መፈጸም ተችሏል። የዲፕ ፌክ የምንለው ቴክኖሎጂ ሌላ አይደለም። ያው እኔ ፊዚካሊ ስብሰባ ሳልጠራ ስብሰባ ሳላደርግ ለአዘር ፓርቲ ስብሰባ እንደተጠራ ሆኖ የኔ ምስል የኔ አፒራንስ እያየ ከኔ ጋር ስብሰባ አድርጎ ይወጣል። የእውነት እሱ የሚወስደው ዲሲሽኖች ግን የእውነት እኔ የሰጠሁት ዲስከሽን እኔ የሰጠሁት ይሁንታና እንትን አይደለም። ስለዚህ ይሄ ሪሊ በዓለም ላይ ሀፕን ያደረገ ሴናሪዮ ነው። ድሮ በኢሜይል ተጨንቆ እንደ ሀከር ወይም ማሊፌስቴሽን ያለው መጥፎ ሀሳብ ያለው ሰው ተጨንቆ በኢሜይል ጽፎ ምን ብሎ ሆነ አስተካክሎ እውነት እንዲመስልት እየጠር የነበረው የፌደሪቲ ሬት በጣም ከፍተኛ ነበረ ማለት ነው። አሁን ላይ ያን ሳይጨነቅ እንደ ቻት ጂፒቲ ያሉ የጄኔሬቲቭ ኤአይ ቱሎች በጣም አሳምረው ጽፈው ይሰጡታል። ስክሪፕቱን የሚያዘጋጅለት የዲፕ ፌክ መስሪያ ቱሎች አሉ፣ የኤአይ ቱሎች። ስለዚህ የሰውን ፎቶ ወስዶ የሚፈልጋቸውን ሰዎች ፊገር ፎቶ ወስዶ በድምፅ አቀናብሮ ስብሰባ አዘጋጅቶ ዲሲሽን አስወስዶ በቃ በዚህ መልክ ማጭበርበር ተችሏል ማለት ነው።
0: ስለሆነም ችግሩን ለመከላከል በግለሰብ ደረጃ የቴክኖሎጂ ግንዛቤ ማሳደግን ጨምሮ ሌሎች ጥንቃቄዎችን ማድረግ እንደሚገባ መክረዋል።
1: ስለዚህ አዌርነስ በአሁን ጊዜ ኖርማሊ ድሮ እንደሚሰጠው አይነት ከፊሽንግ ኢሜል ተጠበቁ ምናምን አይነት ብቻ ሳይሆን ዲፕ ፌክን ያካተተ መሆን አለበት። በኤአይ የሚመጡትን ጥቃቶች ኮንሲደር ያደረገ መሆን ይኖርበታል ማለት ነው። ኤአይ ሪሌትድ የሆኑ ፊሽንጎችን ስፔሲፊካሊ ዲፕ ፌኮችን እንዴት አይደንቲፋይ እንደሚያደርጉ ግለሰቦች ማወቅ መቻል አለባቸው። የሚለዩባቸው መንገዶች አሉ። ለምሳሌ የአርቲፊሻል ኢንተለጀንስ የሚያመጣቸው ምስሎች ኖርማል ላይቭ የሆነ ሰው ላይ የሚታዩት ፊቸር የሚለዩባቸው እንትኖች አሉ፣ ፊቸሮች አሉ። ስለዚህ እነዚያን ነገሮች በማየት እና በመማር ራሳቸውን መከላከል መጠራጠር ይችላሉ። ግን ሁልጊዜ አንድ ነገር ፊሺ ከሆነ የእውነት ሊመስል የሚችልበት ስኮፕ በጣም ትንሽ ከሆነ ኢፍ ኢት ኢስ ቱ ጉድ ቱ ቢ ትሩ ይባላል። እውነት ለመሆን በጣም ያልቀረበ አይነት ነገር ከመሰለ ጥርጣሬ ወስዶ በሌላ ቻናል ቬሪፋይ ማድረግ።
0: በድርጅት ደረጃ ደግሞ በራሱ በሰው ሰራሽ አስተውሎት ቴክኖሎጂ የታገዘ መፍትሄ ወሳኝ መሆኑን አቶ ብሩክ አስረድተዋል።
1: በድርጅቶች ላይ ከመጣን በማሽን ስፒድ መሄድ ያስፈልጋል። ማለት ኤአይ ጥቃት የመፈጸም አቅም ዴቨሎፕ አድርጎ እያለ ድርጅቶች ናኦር ሌተር ያው አቅማቸውን እያዳበሩ ደግሞ ይህን ቴክኖሎጂ እያዩ ቶሎ ብሎ በአርቲፊሻል ኢንቴሊጀንስ የታገዘ የመከላከል አቅም ማዳበር ግድ ይላቸዋል ማለት ነው። ችን አዶፕት አድርጎ የዲፌንስ ቴክኖሎጂዎችን ጥቃቱን በሚከላከሉ አቅም ከዚያው እኩል መራመድ ያንን ኮስት ለማውጣት ዝግጁ መሆን ሰዎችን በዚያ ደረጃ ማሰልጠን ግድ ይሆናል ማለት ነው።
0: አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። መልካም ጊዜ።
2: ጠቅላላው ስርጭታችን ከማብቃቱ በፊት እነሆ አርዕስተ ዜናው። ሊቢያ ውስጥ በየእስር ቤቱ የሚገኙ የኤርትራ ስደተኞች ከፍተኛ ስቃይ እንደሚደርስባቸው አስታወቁ። ስደተኞቹ እንደሚሉት የየእስር ቤቱ ተቆጣጣሪዎችና ጠባቂዎች ገንዘብ ይጠይቋቸዋል፣ ካልከፈሉ ይደበድቧቸዋል፣ ሴቶቹን ይደፍሯቸዋል። የየመን አንሳር አላህ ተዋጊዎች የሙስሊሞቹን ቅድስት ከተማ መካን ለማጥቃት ሞክረዋል የሚለውን የሪያድ ገዢዎችን ክስ አስተባበሉ። የሳውዲ አረቢያ ጦር የአንሳር አላህን ይዞታዎች በጦር ጀቶች ደብድቧል። የአንሳር አላህ ተዋጊዎች ባጸፋው የሳውዲ አረቢያን ወደብና አንድ ከተማን መምታታቸውን አስታውቀዋል። የአውሮፓ ህብረት የአህጉሪቱን ደህንነት

የሚያስከብርና ጥቃትን የሚከላከል የጸጥታ ምክር ቤት እንዲመሰረት የህብረቱ ኮሚሽን ፕሬዚዳንት ሐሳብ አቀረቡ። የኮሚሽኑ ፕሬዚዳንት ኡርዙላ ፎን ደር ላይን ለህብረቱ ምክር ቤት ዛሬ ባደረጉት ንግግር እንዳሉት አውሮፓ በተለያዩ አካባቢዎች የሚከሰቱ የፖለቲካ፣ የምጣኔ ሀብት፣ የአየር ንብረትና የቴክኖሎጂ ቀውሶችን ለማስወገድ አበክራ ትጥራለች። አርስተ ዜናውን ነበር ያሰማዋችሁ አድማጮች። ስርጭታችን እንግዲህ ወደ ማብቃቱ ተቃርቧል። መልካም ምሽት።